0: ሽ አላማጣ በሽታይ ላይ በሽታ ላመጣ በንቻሩ በግዳም በሶስቱ መንደር የሽማግሌ ልጅ ተብዬ ነበር የው ባንተ በኩል ስሜ ሲሰበር አንተ ምናም ልጅ እኔን ሰው ያወቅ እንዳልመጣም ኮራው እንዳልቀር ጨነቀኝ ይ ማለት
1: ዘመኔ አንቺም ሰው ወንሽና ሰው ቀጥሮ መጥፋት እርሶም ሰው ነው ሰው ቀጥሮ መጥፋት ደማ ደሞ ከንፈር አንቺ ዶዘር

0: ለተጂ ግዜ ማሳለፊያ ቅራሪ ነህ እንጂ
1: ያንቺ አለ
0: ማለት ማለት
1: ከእንግዲህ ወዲያን አለን ለማመጥም
0: ጥርግበል
1: ከእንግዲህ ወዲያን አለን ለማመንም
0: እኔ ማልፈልግ
1: እንደ ናዝሬት ፈርሜል ያንከባል

እንደምን አለ የስ እንደምን አምላኬ ሰጠው ሰው አልችላይልም እናንተ ዝም በሉ ያውቃለው መላ ሆዱ ገባለው እንዳያስብ ሌላን አጥር አልታጥር አልጠፋ መንገዱ ወትሮም ላዘን የሩቅ ሰው መውደዱ